የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቱ ቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የአርብ ግንቦት 21 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስለ ሰላም የሚቀርብ ዓለም አቀፍ የመቁጠሪያ ጸሎት እንደሚመሩ መገለጹን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። በቅድስት መንበር የተግባቦት ጽፈት ቤት አዘጋጅነት ባለፈው ሳምንት በሮም በሚገኘው ኡርባኒያን ዩኒቨርሲቲ ውስጥ አንድ ጉባኤ መካሄዱ ይታወሳል። አንዳንድ የጉባኤው ተሳታፊዎች አፍሪካ በሰው ሰራሽ አስተውሎት ላይ ያላትን አመለካከት በማስበልከት የሰጡትን አስተያየት የተመለከተ ጥንቅር በሁለተኛው ዝግጅታችን እናቀርብላችኋለን። በመጨረሻም የወጣቶች ዓለም የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይሌ ጊዮርጊስና ዘላለም ኃይሉ ጋር በመሆን መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜና እናሰማቸዋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስለ ሰላም የሚቀርብ ዓለም አቀፍ የመቁጠሪያ ጸሎት እንደሚመሩ ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጦርነት እንዲቆም ዘወትር ከሚያቀርቡት ተከታታይ ጥሪ ጎን ለጎን ቅዳሜ ግንቦት 22 2018 ዓመተ ምህረት በቫቲካን ውስጥ ስለ ሰላም የሚቀርብ ዓለም አቀፍ የመቁጠሪያ ጸሎት እንደሚመሩ ተገልጿል። የመቁጠሪያ ጸሎቱ በየ10

በሚገኝ የቅዱስ ቻርቬላያና ቤተ መቅደስና በጣሊያን ሎሬቶ የሚገኝ የእመቤታችን ማርያም ጳጳሳዊ ቤተ መቅደሶች እንደሆኑ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሚመሩት የመቁጠሪያ ጸሎት ላይ የደስታ ምስጢርን በመጥቀስ ባለፉት 10 ዓመታት ውስጥ በጦርነትና በአመጽ የተጎዱትን በልዩ ሁኔታ የሚያስታውሷቸው ሲሆን በጦርነት የተጎዱትን በሙሉ የሰላም ንግሥት ለሆነች እመቤታችን ቅድስት ድንግል ማርያም አደራ በመስጠት አማላጅነቷን ይለምናሉ። በመጀመሪያው ምስጢር የጦርነት ሰለባዎችን በተለይም ለአደጋ የተጋለጡትን፣ በሁለተኛው ምስጢር በጦርነት ለተጎዱ ሕዝቦች የተስፋ ቃልና የእምነት ጽናት የሚሰብኩትን፣ በሦስተኛው ምስጢር ሰብአዊ እርዳታን በየቀኑ የሚያቀርቡትን የሕክምና ባለሙያዎችንና በጎ ፈቃደኞችን ያስታውሳሉ። በአራተኛው ምስጢር ጦርነት በሚቀሰቅሰው አመፅ ለሚሰቃዩት፣ ለታሰሩትና ሰብአዊ ክብራቸው ተጥሶ ለውርደት የተዳረጉትን ያስታውሳሉ። በአምስተኛውና የመጨረሻው የደስታ ምስጢር ጦርነት እንዲያበቃና በዓለም ላይ ዘላቂ ሰላም እንዲሰፍን ይጸልያሉ። የሮም ከተማ ምእመናንና በመንፈሳዊ ንግደት ላይ የሚገኙ የልዩ ልዩ አገራት ምእመናን በቅዱስ ጴጥሮስ አደባባይ በተገጠሙ ትላልቅ ስክሪኖች በኩል ጸሎቱን ለመሳተፍ እንደሚችሉ የተነገረ ሲሆን ይህን ዝግጅት ያስተባበረው በዓለም ዙሪያ ወንጌልን የማዳረስ ተልእኮ ያለው በቅድስት መንበር የወንጌል አገልግሎት ማስፋፊያ ጳጳሳዊ ጽሕፈት ቤት እንደሆነ ታውቋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ባሳለፍነው ሳምንት በቅድስት መንበር የተግባቦት ጽሕፈት ቤት አዘጋጅነት በሮም በተካሄደው ጉባኤ ላይ አንዳንድ የጉባኤው ተሳታፊዎች አፍሪቃ በሰው ሠራሽ አስተውሎት ላይ ያላትን አመለካከት በማስመልከት የሰጡትን አስተያየት የተመለከተ ጥንቅር እናቀርብላቸዋለን። አዘጋጅና አቅራቢ ባልደረባችን ዘላለም ኃይሉ ነው።

በቅድስት መንበር የተግባቦት ጽህፈት ቤት አዘጋጅነት ባሳለፍነው ሳምንት በጳጳሳዊ ኡርባንያ ዩኒቨርሲቲ ለሰው ልጅ ፊትና ድምፅ ጥበቃ ማድረግ በሚል ጭብጥ በተካሄደው ዓለም አቀፍ ጉባኤ ላይ የተገኙ ተሳታፊዎች በቴክኖሎጂ እድገት ውስጥ የሰው ልጅን ክብር፣ ማንነትና ፈጠራን መጠበቅ እንደሚያስፈልግ አጽንኦት ሰጥተው መወያየታቸው ተገልጿል። በ60ኛው የዓለም የማህበራዊ ግንኙነት ቀን ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባስተላለፉት መልእክት ላይ በመንተራስ የቅድስት መንበር የተግባቦት ጽህፈት ቤት ግንቦት 13 ቀን 2018 ዓመተ ምህረት ለሰው ልጅ ድምፅ እና ፊት ጥበቃ ማድረግ በሚል ርዕስ ሮም በሚገኘው በጳጳሳዊ ኡርባንያ ዩኒቨርሲቲ ባዘጋጀው ጉባኤ ላይ የተገኙ ተሳታፊዎች የሰው ልጅ ክብር፣ ትክክለኛ ግንኙነትና የዲጂታል ዘመን ግንኙነቶችን መጠበቅ እንደሚያስፈልግ አጽንኦት ሰጥተው መወያየታቸው ተገልጿል። ስለ ጥልቅ ሐሰተኛ ዜናዎች፣ የተዛቡ መረጃዎች፣ የአልጎሪዝም አድሎ እና የዲጂታል መገለል አደጋን ያስጠነቀቁት ተሳታፊዎቹ ከዚህም በተጨማሪ የሰው ሰራሽ አስተውሎት አዎንታዊ ድሎች በኃላፊነትና በሞራል እሴቶች መመራት እንዳለባቸው አመላክተዋል። አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት የህብረተሰቡን የአኗኗር ሁኔታ በፍጥነት እየለወጠና የፈጠራ እድሎችን እያመቻቸ ቢገኝም በብዙዎች ዘንድ የሥነ ምግባር፣ የባህልና የሰብአዊነት ጥያቄዎችን እያስነሳ እንደሚገኝ በጉባኤው ተመላክቷል። ከተወያዮቹ አንዷ የሆነችው ዶክተር ጆይ ሙአሎምቤይ ከቫቲካን ዜና ጋር ባደረገችው ቃለ ምልልስ ጉባኤው ጋዜጠኞችን፣ ሳይንቲስቶችን፣ የሥነ ምግባር ባለሙያዎችን፣ የፖለቲካ ባለሙያዎችንና ኮሚኒኬተሮችን በአንድ መድረክ ማሰባሰቡና እስካሁን ከተሳተፈችባቸው የሰው ሰራሽ አስተውሎት ውይይቶች መካከል ይሄኛው ጥልቅ ውይይት የተደረገበት ጉባኤ መሆኑን ገልጻ የሰው ሰራሽ አስተውሎት ቴክኖሎጂዎች በፍጥነት እያደጉ በመጡበት በአሁኑ ወቅት የሰብአዊነት ጉዳይ ልዩ ትኩረት ሊሰጠው እንደሚገባ አሳስባለች። በጉባኤ ወቅት ከተነሱት አጀንዳዎች መካከል አንዱ አሳሳቢ ጉዳይ የሰው ሰራሽ አስተውሎት የፊት መለያ ስርዓቶችን፣ ጥልቅ የሆኑ ሐሰተኛ መረጃዎችንና አውቶማቲክ የውሳኔ አሰጣጥ ስርዓቶችን የመጠቀም አዝማሚያ እየጨመረ መምጣቱም ተነግሯል። ዶክተር ጆይ ኤክስ ኮድድ ብላ የገለጸችው አንድን ግለሰብ በሰው ሰራሽ አስተውሎት መገልገያ ስርዓት በጣም እየተጎዳ እየተገለለና ሰብአዊነቱ ለአደጋ እየተጋለጠ መምጣቱን ጠቁማ ማንኛውም ሰው ከዚህ አደጋ ነፃ እንዳልሆነ አጽንኦት ሰጥታ የገለጸች ሲሆን በምሳሌ አስደግፋ ይህንን ተግባር ስታስረዳ የታዋቂ ሰዎችን ምስሎች በማስመሰል ሐሰተኛ መረጃዎችን ማቅረብ እንዲሁም ሴቶችና ልጃገረዶች ላይ ያነጣጠረ ጥልቅ የሆኑ ሐሰተኛ መረጃዎችን ጠቅሳለች። ከዚህም በተጨማሪ ማንነታቸው፣ ድምፃቸውና ጥበባዊ ስራቸው ያለ ፈቃድ በሰው ሰራሽ አስተውሎት ቴክኖሎጂዎች በድጋሚ ሊሰሩ ለሚችሉ ግለሰቦች የባዮሜትሪክ መብቶችና የፈጠራ መብቶች ጠንካራ የሆነ ጥበቃ እንዲደረግ ጥሪ አቅርባለች። የጉባኤው ተሳታፊዎች

አፍሪካ በሌሎች ቦታዎች የተሰራውን ቴክኖሎጂ መጠቀም ብቻ ሳይሆን በራሷ አቅም ቴክኖሎጂውን በነቃት የማበልጸግ አስፈላጊነትን የጠቆሙ ሲሆን በደቡብ አፍሪካ ጆሃንስበርግ ከተማ የሚገኘው ዊት ዋተርስትራንድ ዩኒቨርሲቲ የኮምፒውተር ሳይንስ ፕሮፌሰር የሆኑት ቤንጃሚን ሮዝማን ይህንን ጉዳይ አስመልክቶ እንደተናገሩት አፍሪካ በዓለም አቀፉ የሰው ሰራሽ አስተውሎት ልማት ውስጥ የመሳተፍን አስፈላጊነት ገልጸው አፍሪካ ልዩ ፈተናዎች እንደሚገጥሟት በመጠቆም በተለይም የቋንቋ ብዝሃነት፣ የጤና አጠባበቅ፣ ትምህርትና ግብርናን የመሳሰሉ ጉዳዮችን ጠቅሰዋል። በአህጉሪቱ ከ2000 በላይ ቋንቋዎች እንደመነገራቸው መጠን እና ከነዚህም ውስጥ በርካቶቹ ዝቅተኛ ግባት ያላቸው ቋንቋዎች እንደመሆናቸው መጠን የሰው ሰራሽ አስተውሎት ስርዓቶችን በብቃት ለማሰልጠን በቂ መረጃ እንደሌለ የገለጹት ፕሮፌሰሩ ሰው ሰራሽ አስተውሎት በቀላሉ ቴክኖሎጂን ማግኘት የመቻል ጉዳይ ብቻ ሳይሆን ማን እንደቀረጸውና በውስጡም የእነማን እሴቶች ተካቶ እንደሚገኝ ማወቅ የሚያስችል ስርዓት እንደሆነ በአጽንኦት ገልጸዋል። ኢንዳባ የትምህርት ተነሳሽነቶች በመሳሰሉ እንቅስቃሴዎች አፍሪካውያን ተመራማሪዎችና ፈጣሪዎች ከስነ ምግባራዊና ከባህላዊ ሁኔታ ጋር ተዛማጅነት ያላቸውን የሰው ሰራሽ አስተውሎት ስርዓቶችን ለመፍጠር ያለመ ጠንካራ የፓን አፍሪካ ትብብርን በመገንባት ላይ እንደሆነ የተገለጸ ሲሆን ዶክተር ጆይ ይህንን አስመልክቶ እንደተናገሩት የአፍሪካ ዲጂታል ዳታ ተለይቶ የሚወጣበትና የሀገር ውስጥ ማህበረሰቦችን ሳይጠቅም የውጭ ኮርፖሬሽኖችን ብቻ ለማበልጸግ በሚደረገው ሁለተኛ የዳታ ቅኝ ግዛት አሰራርን በማስጠንቀቅ ተመሳሳይ ስጋቶች እንዳሉም አስተጋብተዋል። የአፍሪካ መንግስታትና ተቋማት የዲጂታል ሀብቶችን እንዲጠብቁና የአፍሪካ ድምጾች በቴክኖሎጂ እድገት ውስጥ እንዲወከሉ የጠየቁት ዶክተር ጆይ እንደ ፋርመር ላይን ባሉ ኩባንያዎች የተገነቡትን እንዲሁም አርሶ አደሮችን በአገር ውስጥ ቋንቋዎች የግብርና ምርታማነትንና ኑሮን ለማሻሻል የሚረዱ በአፍሪካ የበለጸጉ የሰው ሰራሽ አስተውሎት መሳሪያዎችን ጠቁመዋል። አባ ፋውስቲን ፋራ የተባሉ ካህን በ60ኛው የዓለም የተግባቦት ቀን ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ያስተላለፉት መልእክት ላይ በማንጸባረቅ የሰው ፊትና ድምፅ ጥበቃ ሊደረግላቸው የሚገቡ ቅዱስ ስጦታዎች መሆናቸውን አጽንኦት ሰጥቶ የገለጹ ሲሆን ቤተ ክርስቲያን ሰው ሰራሽ አስተውሎትን የምትመለከተው የሰውን የማሰብ ችሎታ ወይም መንፈሳዊ አገልግሎትን ከመተካት ይልቅ እንደ አንድ መጠቀሚያ መሳሪያ መሆኑን አመላክተዋል። የቫቲካን ሰነድ የሆኑትን አንቲኳና ኖቫን በመጥቀስ ሰው ሰራሽ አስተውሎት የወንጌል ስርጭትንና ግንኙነትን እንደሚደግፍ ነገር ግን እውነተኛ የሰዎች መስተጋብርን፣ ጥበብንና የሐዋርያ አገልግሎትን መገኘትን ሊተካ እንደማይችል ጠቁመዋል። በተመሳሳይ ሁኔታ በሮም ከተማ ትምህርት ላይ የሚገኘው ናይጄሪያዊው ሜሶቦ ጦሂብ በበኩሉ ሰው ሰራሽ አስተውሎት የሰውን ልጅ ከመተካት ይልቅ የሰውን ሥራ ማሳደግ እንዳለበት አበክሮ በመግለጽ ወጣቶች በተለይ አዲሱ ትውልድ ለፈጠራና ለሂሳዊ አስተሳሰብ በሰው ሰራሽ አስተውሎት ላይ ከመጠን በላይ ጥገኛ እንዳይሆኑ አስጠንቅቋል። ሰው ሰራሽ አስተውሎት በፕሮግራም የተደገፈ እና የተገደበ ቢሆንም የሰው አቅም ግን ሊለካ የማይችል እንደሆነ ጠቅሶ ወጣቶች ማንነታቸውን ወይም የፈጠራ ችሎታቸውን ሳያጡ እውነተኛ ሆኖ እንዲቀጥሉ እና ሰው ሰራሽ አስተውሎትን በኃላፊነት እንዲጠቀሙ ያበረታታ ሲሆን ከዚህም በተጨማሪ ግልጽ የሆኑ የሥነ ምግባር ድንበሮች መኖር እንዳለባቸው እና በተለይም ሰብአዊ ግንኙነቶችን፣ መንፈሳዊ መሳሪያንና የሞራል ውሳኔን አሰጣጥን በሚያካትቱ አካባቢዎች የሰው ሰራሽ አስተውሎት አጠቃቀም ላይ ገደብ ሊደረግ እንደሚገባም አሳስበዋል። አናስታንቺያ ማኩኑ የተባለች ሌላኛው የጉባኤው ተሳታፊ በበኩሏ እኔ ያለሁት እኛ ስላለን ነው የሚለውን ኡቡንቱ የተሰኘውን አፍሪካውያን ፍልስፍናን በማስታወስ የሰው ሰራሽ አስተውሎት ውይይቱ ከሕግና ከተግባቦት አንጻር በማየት ሐሳቧን ያካፈለች ሲሆን የአፍሪካ ማህበረሰቦች በግንባር ቀደም ግንኙነት፣ በስነ ምግባር ታሪክና በጋራ መደማመጥ ላይ የተመሰረቱ መሆናቸውን አመላክታ በሰው ሰራሽ አስተውሎት የተፈጠሩ ድምጾች፣ ቦታዎችና ምናባዊ እውነታዎች ትክክለኛውን የሰው ልጅ ግንኙነቶች ሊያዳክሙ እንደሚችሉ አስጠንቅቃለች። ማኩኑ ከዚህም ባሻገር የአፍሪካውያን ነባራዊ እውነታዎች ባህሎችና እሴቶችን ማንጸባረቅ በማይችሉ በምዕራቡ ዓለም የበለጸጉ ቴክኖሎጂዎች ላይ ያለውን ጥገኝነት እያደገ መምጣቱን እንዳሳሰባት ገልጻ የአልጎሪዝም አድሎ፣ ግላዊ ነጻነት ማጣት፣ መረጃን በመመጠን የአፍሪካ ጉልበት መበዝበዝና በተጋላጭ ማህበረሰቦች ውስጥ በተቋቋሙ የመረጃ ቋቶች የሚፈጠሩ የአካባቢ ችግሮችን የመሳሰሉ ጉዳዮችን በአጽንኦት አንስታለች። ከዚህ አንጻር የሕግ አድሎ የሚታይባቸው ፊትን የመለያ ስርዓቶች በተለይም በጥቁር ማህበረሰብና ሴቶች ላይ የሚደርሰውን ኢፍትሐዊነት እንደሚያጠናክር ያስጠነቀቀች ሲሆን የሰው ልጅ ክብርን፣ ሰብአዊ መብቶችንና ባህላዊ ማንነትን የሚጠብቅ አፍሪካን ያማከለ የሰው ሰራሽ አስተውሎት አስተዳደር እንደሚያስፈልግ አሳስባለች።
ከዚህም በተጨማሪ ሰው ሰራሽ አስተውሎት ለአፍሪካ የሚሰጠውን አውንታዊ አቅም በማስተዋወስ ሰው ሰራሽ አስተውሎት ውስብስብ የሆኑ የህግ ፖሊሲ ሰነዶችን ለማቃለል፣ የትምህርት ተደራሽነትን ለማሻሻል፣ የቋንቋ ተግዳሮቶችን ለማቃለልና ወጣት ስራ ፈጣሪዎች አዳዲስ እድሎችን እንዲያገኙ ለማገዝ እንደሚረዳ ማኩኖ ጠቁማለች። ቴክኖሎጂ ያደገ ሲሄድ ሰው ሰራሽ አስተውሎት የሰው ልጆችን ለማገልገል መዋል እንዳለበት፣ ትክክለኛው የሰው ድምጽ ፊት ባህልና ግንኙነት መጠበቅ ለህብረተሰቡ የወደፊት ዕጣ ፈንታ አስፈላጊ መሆኑን በማሳሰብ ጉባኤው በጠንካራ መግባባት ተጠናቋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።

0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የሚደርሳችሁ የአርብ ግንቦት 21 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ የወጣቶች ዓለም የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።
1: የወጣቶች ዓለም
2: በዛሬው ዓለም ወንጌልን ስለማስበክ የከተማ ባህል ተግዳሮት። አዲስቱ ኢየሩሳሌም ቅድስቱ ከተማ በራእይ መጽሐፍ ምዕራፍ 21 ከቁጥር 2 እስከ 4 የሰው ልጅ በሙሉ መዳረሻ ግብ ናት። የሰው ልጅና የታሪክ ሙላት እውን የሚሆነው በአንድ ከተማ እንደሚሆን የእግዚአብሔር ራእይ ለኛ መናገሩ አስገራሚ ነገር ነው። ስለሆነም ከተሞቻችንን በማስተዋል መመልከት ያስፈልገናል። የእግዚአብሔር መኖር መገኘት ግለሰቦችና ቡድኖች በሕይወታቸው ውስጥ ብርታትንና ትርጉም ለማግኘት ከሚያደርጓቸው እነተኛ ጥረቶች ጋር ይያያዛል። እርሱ በመካከላቸው ይኖራል። አንድነትን፣ ወንድማማችነትንና ደግነትን፣ እውነትንና ፍትህን ያበረታታል። ይህ መኖር ሊገለጥ እንጂ ሊወጠን ሊታቀድ አይገባም። ለጊዜው በተደበሰበሰና ባልታሰበ አኳኋን ቢሆንም እርሱን በእውነተኛ ልብ ለምሹት እግዚአብሔር ራሱን አይደብቅም። ከገጠር በተለየ መልኩ በከተሞች ያለው የሕይወት መንፈሳዊ ገጽታ የሚገለጸው በልዩ ልዩ የአኗኗር ስልቶች፣ ከቦታዎችና ከሕዝብ ጋር በተያያዙ ዕለታዊ እንቅስቃሴዎች ነው። ሰዎች በዕለታዊ ኑሯቸው ውስጥ ብዙውን ጊዜ በሕይወት ለመኖር ይፍጨረጨራሉ። ይህ የኑሮ ትግል በውስጡ ብዙውን ጊዜ ጥልቅ መንፈሳዊ ስሜትን ያካተተ ጥልቅ የሕይወት ግንዛቤ ያለበት ነው። ጥማቷን ለማርካት በፈለገችና በውሃ ጉድጓድ አጠገብ በተገኘች ሳምራዊት ሴትና በጌታችን መካከል የተደረገውን አይነት ውይይት ለማካሄድ በዮሐንስ ወንጌል ምዕራፍ 4 ከቁጥር 1 እስከ 15 ይህንን ሁኔታ በቅርበት መመርመር ይኖርብናል። ክርስቲያኖች መደበኛ ትርጓሚዎች ወይም የትርጉሙ ጠንሳሾች መሆናቸው በቀረባቸው አዳዲስ መስኮች አዳዲስ ባህሎች ያለማቋረጥ እየፈለቁ ናቸው። በመሆኑም እነሱ ራሳቸው ከነዚህ ባህሎች ውስጥ አዳዲስ ቋንቋዎችን፣ ምልክቶችን፣ መልእክቶችንና ብዙውን ጊዜ ለኢየሱስ ወንጌል ተቃራኒ የሆኑ አዳዲስ የሕይወት አመለካከቶችን የሚያስከትሉ ስር ነቀል ለውጦችን ይወስዳሉ። በከተሞች ውስጥ ፍጹም አዲስ ባህል ተፈጥሮ ያለማቋረጥ እያደገ ነው። ሲኖዶሱ እንዳመለከተው ዛሬ በእነዚህ መስኮች እየተካሄዱ የሚገኙ ለውጦችና የሚፈጠሯቸው ባህሎች ለአዲስ ስብከተ ወንጌል ምቹ ስፍራዎች ናቸው። ይህም ለከተማ ነዋሪዎች ይበልጥ ሳቢና ትርጉም የሚሰጡ ለጸሎትና ለሱታፌ የሚሆኑ አዲስ ቦታዎችንና እድሎችን እንድናሰላስል ያስገድደናል። እነዚህ ተመሳሳይ ባህላዊ ለውጦች የገጠር አካባቢዎችን በመገናኛ ብዙሃን ተጽዕኖ አማካይነት የአኗኗር ዘይቤያቸውን በእጅጉ እንዲለወጡ እያደረጓቸውም ነው። ለዚህም የሚያስፈልገው ለእነዚህ ከእግዚአብሔር ከሌሎች ሰዎችና በዙሪያችን ከሚገኙት ጋር ለምኖሩን የሚገቡ አዳዲስ የግንኙነት ዘዴዎችን የሚያሳየንና መሠረታዊ እሴቶችን የሚያበረታታ ስብከተ ወንጌልን ማካሄድ ነው። ስብከተ ወንጌል አዳዲስ ታሪኮችና ስር ነቀል ለውጦችን ወደሚካሄዱባቸው ስፍራዎች መስፋፋትና የኢየሱስን ቃል ለከተሞቻችን ማዳረስ ይኖርበታል። ከተሞች ባለ ብዙ ባህል ናቸው። በትላልቅ ከተሞች የተወሰኑ ቡድኖች ስለ ጋራ ሕይወት ያላቸውን ሐሳብና ህልም እንዲሁም ስለምነሱ አዳዲስ ሰባዊ ግንኙነቶች፣ አዳዲስ ባህሎችና ስለማይታዩ ከተሞች የምንነጋገሩባቸው የግንኙነት መረቦች አሉ። ከዚህ በተጨማሪ ጎን ለጎን የሚኖሩ ብዙውን ጊዜ ገለልተኝነትንና ሁከትን የሚያስከትሉ የተለያዩ ዝቅተኛ ባህሎችም አሉ። ስለዚህ ቤተ ክርስቲያን ጠንካራ ውይይት እንዲደረግ ማገዝ አለባት። በአንድ በኩል የራሳቸውና የቤተሰቦቻቸውን ህይወት ለማዳበር የሚያስችል ዘዴ ያላቸው ሰዎች አሉ። በአንጻሩ ዜጎች ያልሆኑ ግማሽ ዜጎች እና የከተማ ቅሬቶች አሉ። ከተሞች ለነዋሪዎቻቸው አያሌ እድሎችን ቢፈጥሩም ለብዙ ሰዎች ደግሞ ህይወታቸውን በሙላት እንዲያሳድጉ በርካታ መሰናክሎችን ስለሚደቅኑባቸው ዘላቂ የማመንታት ሁኔታዎችን ይፈጥራሉ። ይህ ንጽጽር ከፍተኛ ስቃይን ያስከትላል። በብዙ የዓለም ክፍሎች ውስጥ ከተሞች በሺ የሚቆጠሩ ሰዎች ስለ ነጻነት፣ ስለ ህዝባዊ ድምጽ፣ ስለ ፍትህና ስለ ሌሎች ጥያቄዎች የተቃውሞ ሰልፍ የሚያደርጉባቸው መድረኮች ናቸው። እነዚህም ጥያቄዎች በአግባቡ ካልተረዷቸው በኃይል ዝም ማሰኘት አይቻልም። በከተሞች ውስጥ ሰዎችን ያለ አግባብ ከቦታ ቦታ ማዛወር፣ የአደንዛዥ እጽ ንግድ፣ ሕፃናትን መበደልና ጉልበታቸውን መበዝበዝ፣ አረጋውያንና ደካሞችን ያለ ረዳት መቶ እና የተለያዩ የሙስናና የወንጀል ተግባራት መኖራቸውን መካድ አንችልም። ከዚሁ ጋር ከተሞች ደንበኛ የመገናኛና የአንድነት ስፍራዎች መሆን ሲችሉ ብዙውን ጊዜ የብቸኝነትና የአለመተማመን ቦታዎች ይሆናሉ። መኖሪያ ቤቶችና አካባቢዎች ብዙውን ጊዜ የሚገነቡት ለመገናኘትና ለመዋሃድ ሳይሆን ከሌሎች ለመለየትና ለመደበቅ ነው። በእነዚህ ሁኔታዎች ውስጥ ወንጌልን መስበክ የሰብአዊ ሕይወትን ክብር እንደገና ለመመለስ መሠረት ይሆናል። ምክንያቱም ኢየሱስ ለከተሞቻችን የተትረፈረፈ ሕይወት ሊሰጣቸው ይፈልጋልና በዮሐንስ ወንጌል ምዕራፍ 10 ከቁጥር 10 ሊማዳዊ ለውጥ የሌለው የስብከተ ወንጌል ፕሮግራም ለዚህ ውስብስብ ሁኔታ ተስማሚ እንደሚሆን መገንዘብ ቢኖርብንም ወንጌል ስለ አንድና ሙሉ ሰብአዊ ሕይወት የሚቀርበው ሐሳብ ለከተሞቻችን በሽታዎች ፍቱን መድኃኒት ነው። ሆኖም ሰባዊ ህይወታችንን በተሟላ ሁኔታ መኖርና በማንኛውም ባህልና በማናቸውም ከተማ የወንጌል ምስክርነት እርሾ የመሆን ተግዳሮትን መቋቋም የተሻለን ክርስቲያኖች እንድንሆንና በከተሞቻችን ውስጥ ፍሬ እንድናፈራ ያደርገናል። ሐዋራዊ ሠራተኞችን የሚገጥሟቸው ፈተናዎች በቤተ ክርስቲያን ውስጥና ለቤተ ክርስቲያን ለመስራት ዝግጁ የሆኑትን ሁሉ እጅግ አመሰግናቸዋለሁ። እዚህ ላይ ከጳጳሳት አንስቶ እጅግ ዝቅተኛና የተደበቀ አገልግሎት የሚሰጡ የተለያዩ ሐዋራዊ ሠራተኞችን ተግባራትን በስፋት ለመዘርዘር አልፈልግም። ይልቁንም ከአሁኑ ሉዓላዊ ባህላችን አንጻር ሁላችንም ስለሚገጥሟቸው ተግዳሮቶች ለማውሳት እወዳለሁ። በመጀመሪያ በፍትሐዊነት አረገድ የቤተ ክርስቲያን አስተዋጽኦ ውስጥ በዛሬው ዓለም ከፍ ያለ ነው እላለሁ። በአንዳንድ የቤተ ክርስቲያን አባላትና በራሳችን ኃጢአት ጭምር የደረሰብንም ስቃይና ውርደት ስንት ክርስቲያኖች ሕይወታቸውን በፍቅር እየሰጡ እንደሆነ እንድንዘነጋ ሊያደርገን አይገባም። እነርሱ ብዙ ሰዎችን እንዲፈወሱ ወይም በመስክ ሆስፒታሎች ውስጥ በሰላም እንዲሞቱ ይረዳሉ። በምድር ላይ ድህነት እጅግ በተንሰራፋባቸው ቦታዎች ተገኝቶ የልዩ ልዩ ሱሶች ተገዢ የሆኑትን ይረዳሉ። ሕፃናትንና ወጣቶችን በማስተማር ሥራ ተሰማርተዋል። ሌላ ሰው ሁሉ የተዋቸውን አረጋውያንን ይንከባከባሉ። በአስቸጋሪ አካባቢዎች እሴቶች የሚተላለፉባቸውን መንገዶች ይፈልጋሉ። ሰው የሆነው አምላክን ምሳሌ ተከትለው ለሰው ልጅ ጥልቅ ፍቅር የሚያሳዩባቸውን ሌሎች ብዙ መንገዶች በሙሉ ልብ ይከተላሉ። ሕይወታቸውንና ጊዜያቸውን በደስታ መሥዋዕት የሚያደርጉ ብዙ ክርስቲያኖች ስለ ሰጡኝ ድንቅ ምሳሌ አመሰግናቸዋለሁ። ይህ ምስክርነት ራስ ወዳድነትን ለማሸነፍና ራሴን በተሻለ መልኩ ሙሉ በሙሉ ለመስጠት በማደርገው ጥረት መጽናኛና ድጋፍ ይሆነኛል። የዚህ ዘመን ልጆች እንደ መሆናችን መጠን ሁላችንም በሆነ መንገድ የአሁኑ ሉላዊ ባህል ተጽዕኖ ደርሶብናል። ይህ ሉላዊ ባህል እሴቶችንና አዳዲስ እድሎችን ቢሰጠንም ሊወስነን፣ ሊለውጠንና በመጨረሻም ሊጎዳን ይችላል። ስለሆነም አዋራዊ ሰራተኞች የምረዱባቸውና የሚፈወሱባቸው ቦታዎች በተሰቀለውና ከሞት በተነሳው ኢየሱስ ያለን እምነት ራሱ የሚታደስባቸው መሰረታዊ የሰው ልጅ ጥያቄዎችና ኢሌታዊ ጭንቀቶችን የሚጋሩባቸው የግልና ማህበራዊ ጉሳኖች ወደ መልካምና ውብ ነገር እንዲያተኩሩ ለማድረግ ስለተመኮራችንና ስለህይወታችን ያለን እውቀት በወንጌል ብርሃን የሚመረመርባቸውን ቦታዎች መፍጠር እንዳለብን ይስማኛል። ከዚሁ ጋር አዋራዊ ሰራተኞች ስለመገጥመዋቸው አንዳንድ ልዩ ልዩ ፈተናዎች መናገር ይፈልጋለሁ። ምንጭ የወንጌል ደስታ የተሰኘው የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለመስበክ ለጳጳሳት፣ ለካህናት፣ ለደናግልና ለምእመናን ያስተላለፉት ሐዋርያዊ ምክር ከአንቀጽ 71 እስከ 77 ድረስ የተወሰደ ነው።
0: የወጣቱ ዓለም ክብራትና ክብራን አድማጮቻችን፣ ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ክብራትና ክብራን አድማጮቻችን፣ ለዛሬ ያልናቸው ዝግጅቶች እነዚህ ነበሩ። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ ግንቦት 22 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ስርጭታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቤተ ክርስቲያን ፍሬያማነት በአሃዝ ላይ የተመሰረተ መሆን የለበትም ሲሉ ማሳሰባቸውን የተመለከተ ዘገባ በቅዳሜው ዜናችን እናቀርብላችኋለን። የቅድስት መንበርና ጣሊያን የታዳሽ ኃይል ስምምነት ሥራ ላይ መዋል መጀመሩን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦች መብራት ዋይል ጊዮርጊስና ዘላለም ኃይሉ ጋር በመሆን መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜና እናሰማቸዋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቤተ ክርስቲያን ፍሬያማነት በአሃዝ ላይ መመስረት የለበትም ሲሉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ 82ኛ ጠቅላላ ጉባኤያቸውን ያካሄዱት የጣሊያን ብፁዓን ጳጳሳት ጉባኤ አባላትን ግንቦት 20 2018 ዓመተ ምህረት በቫቲካን ተቀብለው ንግግር አድርገውላቸዋል። ቅዱስነታቸው ለአባላቱ ባደረጉት ንግግር አስፈላጊ በሆኑ ጉዳዮች ላይ ትኩረት እንዲያደርጉና ውስብስብ በሆነው በዛሬው ዓለም ውስጥ ለወንጌል ቅድሚያ እንዲሰጡ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቫቲካን ውስጥ በተካሄደው 82ኛው ጠቅላላ ጉባኤ ላይ ለተሳተፉት አባላት ባደረጉት ንግግር በጣሊያን በምትገኝ ካቶሊካዊት ቤተ ክርስቲያን ውስጥ ለሚያገለግሉ ካህናት፣ ዲያቆናት፣ ገዳማውያንና ገዳማውያት፣ ምእመናንና እግዚአብሔርን ለሚጠሙ በሙሉ ያላቸውን ፍቅር ገልጸዋል። ይህ ስጦታ እንደ ዛሬው ውስብስብ በሆነው ዘመንም ቢሆን ወንጌልን ለመመስከር የሚያስችል ጸጋ ያለበት ነው ሲሉ ገልጸው ይህንንም በቅርቡ በፖምፔይ፣ በኔፕልስና በአሴራ ባደረጉት ሐዋርያዊ ጉብኝታቸው ወቅት በተጨባጭ የተመለከቱት እንደነበር አብራርተዋል። በሰዎች ሕይወት ውስጥ ድካም፣ መከፋፈልና ብቸኝነት መኖሩን የሚያመላክቱ ብዙ ምልክቶች መኖራቸውን የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በማኅበረሰቦች ውስጥ አንዳንድ ጊዜ እምነትን ለሌሎች ማስተላለፍና ወጣት ትውልድ እንዳይሳተፍ የሚያደርግ ፈተና ሊያጋጥም እንደሚችል ተናግረው ቢሆንም ወንጌል ያነቃናል ሲሉ አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በማቴዎስ ወንጌል ምዕራፍ 9 ቁጥር 37 ላይ መከሩ ብዙ ነው፣ ሠራተኞች ግን ጥቂቶች ናቸው በሚለው ጥቅስ ላይ በማሰላሰል የመከሩ ጌታ ሠራተኞችን ወደ መከሩ እንዲልክ አጥብቃችሁ ለምኑ ሲሉ አሳስበዋል። እግዚአብሔር ሳይሰለች ዘወትር የማያልቅ የመዳንና የሙሉ ሕይወት ፍላጎት በሰዎች ልብ ውስጥ ያስቀምጣል ብለው ለመከሩ ብዛት እግዚአብሔርን ካመሰገኑ በኋላ ተግባራችንም የእርሱን የርኅራዬ እይታ ተቀብለን የራሳችን ማድረግ ነው ብለዋል። ስለማያበቅል ጭንጫ መሬት ለማጉረምረም ወይም በቁጥር ላይ ብቻ ለማትኮር የተፈጠርን አይደለንም ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይልቁንም ከሞት በተነሳው በኢየሱስ ክርስቶስ ዐይኖች ማየት እንድናውቅ ተጠርተናል ሲሉ አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለጣሊያን ብፁዓን ጳጳሳት ባስተላለፉት መልእክት በኢየሱስ ክርስቶስ ቅናት የሚቃጠል ልብ መንፈስ ቅዱስ እንዲሰጣቸውና ብዙ ሠራተኞች አብሯቸው እንዲሠሩ ጸሎት አቅርበዋል። ቅድሚያ የሚሰጠው ለቅዱስ ወንጌል ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከአሲሲው ቅዱስ ፍራንችስኮስ እስከ ቅዱስ ጳውሎስ 6ኛ እስከ ርዕሰ ሊቃነ ጳጳሳት ፍራንችስኮስና በሁሉም የቤተ ክርስቲያን ታሪክ ውስጥ የዘለቀ እንደሆነ ገልጸው እምነት ከወንጌል የተወለደ ከሞት ከተነሳው ኢየሱስ ክርስቶስ ጋር ሕያው ግንኙነት ያለውና በቤተ ክርስቲያን ውስጥ የሚገኝ ነው ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው እንደ ጳጳሳት በዛሬው ዓለም ወንጌልን ማስቀደም በሕይወታችን ውስጥ ከፍተኛ ፍላጎት በመቀስቀስ ወደፊት እንድንጓዝ የሚያደርገን ስጦታ ነው ብለዋል። በመሆኑም እነዚህን ሁለት ጥያቄዎች ራሳችንን መጠየቅ አለብን ብለው የመጀመሪያው ጥያቄ በስብከታችን፣ በትምህርተ ክርስቶስ አስተምሯችን፣ በሥርዓተ አምልኳችን፣ በበጎ አድራጎት ሥራችንና በማኅበረሰቦቻችን ሕይወት ውስጥ የትኛው የእግዚአብሔር ፊት እንዲገለጽ እንፈቅዳለን? ሁለተኛው ጥያቄ ከኢየሱስ ክርስቶስ ጋር መገናኘትን እንዴት እናበረታታለን? ሦስተኛው ጥያቄ ዛሬ ሌሎችን ወደ ክርስትና ሕይወት መጋበዝ ለእኛና ለቤተ ክርስቲያናችን ምን ማለት ነው ብለው ሐዋርያዊ እረኞች እነዚህን ጥያቄዎች በቸልታ ሳይመለከቱ ራሳቸውን እንዲጠይቁ አሳስበዋል። ለክርስትና ባህል አዲስ ትኩረት መስጠት አስፈላጊ ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህም ቅዱሳት ምስጢራትን ለመቀበል ከሚደረግ ዝግጅት በላይ እንደሆነ አስረድተው ቅዱሳት ምስጢራት የአንድ ማኅበረሰብ እምነት የሚወለድበትና ሰዎችን የብርሃን ትንሣኤ ሕይወት ተካፋዮች የሚያደርግና ከኢየሱስ ክርስቶስ ጋር ኅብረትን በመፍጠር ወደ ክርስቲያናዊ ወንድማማችነት የሚመራ መንገድ ነው ብለዋል። እምነት ወደ ሌሎች ዘንድ ሊተላለፍና ሊያድግ የሚችለው በሕያውና እንግዳ ተቀባይ ማኅበረሰቦች ውስጥ ነው ብለው ቅዱስ ቃልን በሚያዳምጡና በሚጸልዩ፣ ቅዱስ ቁርባንን የሕይወታቸው ምንጭ አድርገው በሚይዙ፣ ድሆችን እንደ ወንድሞቻቸውና እህቶቻቸው አድርገው በሚመለከቱና ቤተሰቦችን ወደ ጎን በማያደርጉ ማኅበረሰቦች ውስጥ ነው ብለዋል። ብፁዓን ጳጳሳት የእግዚአብሔርን ቃልና የእግዚአብሔርን ሕዝብ ለማዳመጥ የዘመኑን ምልክቶች በሚገባ ለማወቅ የተጠሩ ናቸው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በማኅበረሰቡ ውስጥ እውነተኛ ማዳመጥ ሲኖር ያ ማኅበረሰብ ወደ ውስጥ ከማየት ይልቅ ራሱን ለተልእኮ በማዘጋጀት እንዴት መታደስ እንዳለበት ያውቃል ብለዋል። የሲኖዶሳዊነት ጉዞ ትርጉም ይህ እንደሆነ በማስረዳት ሲኖዶሳዊት ቤተ ክርስቲያን እያንዳንዱ ሰው ከመንፈስ ቅዱስ የተቀበለውን ስጦታ ለጋራ ግንባታ ማቅረብ የሚችልበት ነው ሲሉ ገልጸው፣ ይህም ማለት ተሳትፎ በቤተ ክርስቲያን ሕይወት ውስጥ ምርጫ ያለው ሳይሆን ይልቁንም የኅብረትና የተልእኮ መስፈርት በመሆኑ ዘዴ፣ ኃላፊነትና ተጠያቂነት ሊኖረው ይገባል ብለዋል። እግዚአብሔር የቤተ ክርስቲያንን ፍሬያማነት በአሃዝ፣ በታይታ ወይም በተጽዕኖ ፈጣሪነት እንደማይለካ አጽንኦት ሰጥተው የተናገሩት ቅዱስነታቸው ብፁዓን ጳጳሳት አስፈላጊ በሆኑ ነገሮች ላይ ብቻ ማትኮር እንዳለባቸው አሳስበዋል። ትኩረታቸውም በክርስትና ሕይወት ውስጥ ቀጣይነት ባላቸው ጅምሮችና ዝግጅቶች ላይ መሆን እንዳለበት፣ ቤተሰቦችን በደስታ የሚቀበልና የሚሰበሰቡበት፣ የወጣቶች ጥያቄ ያለገደብ የሚደመጥበት ሚስዮናዊ ቁምስና ማዘጋጀት ሊሆን እንደሚገባ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም የጣሊያን ብፁዓን ጳጳሳት ጉዞን ለቤተ ክርስቲያን እናት ለሆነችው እመቤታችን ቅድስት ድንግል ማርያም ባድራ በመስጠት ሐዋርያው ጳውሎስ ለቆላሲስ ሰዎች በላከው መልእክቱ ምዕራፍ 2 ቁጥር 7 ላይ አብስታችሁ ምስጋናን በማቅረብ እንደ ተማሪያችሁት ስር ሰዳችሁ በእርሱ ታነጹ፣ በእምነትም ጽኑ ያለውን በመጥቀስ አስፈላጊ ለሆነው ብቻ ትኩረት እንዲሰጡ፣ እምነትን እንዲያስፋፉ፣ ከእግዚአብሔር ሕዝብ ጋር አብረው እንዲጓዙና ሁልጊዜ የሚጠራውን የሚያጽናናውንና ለአገልግሎት የሚልከውን የጌታን ድምፅ እንዲያውቁ በማሳሰብ ንግግራቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የቅድስት መንበርና ጣሊያን የታዳሽ ኃይል ስምምነት ሥራ ላይ መዋል መጀመሩ ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: ባለፈው ዓመት ሐምሌ ወር ላይ በቅድስት መንበርና በጣሊያን መንግስት መካከል በቫቲካን ሳንታ ማሪያ ዲ ጋሌሪያ አካባቢ በአግሪ ቮልታይክ ወይም ለግብርናም ሆነ ለፀሐይ ኃይል ማመንጨት የሚያስችል የተወሰነ የመሬት ክፍልን በአንድ ጊዜ መጠቀም የሚያስችል ስምምነትን ለመጀመር የተደረገው የመጀመሪያ ደረጃ ስምምነት ከተፈራረሙ በኋላ በአሁ

የሚያስችል ስምምነትን ባለፈው ዓመት ሐምሌ ወር ላይ የተፈራረሙት ስምምነት ተግባራዊ መሆን መጀመሩ ይፋ ተደርጓል። ይህ ተነሳሽነት የመሬቱን የእርሻ አጠቃቀምን በመጠበቅ ለቫቲካን ከተማ ግዛት ታዳሽ ኃይል ለማቅረብ ያለመ ሲሆን ከቫቲካን ድንበር ውጪ ነገር ግን የቫቲካን ግዛት የሆነው የሳንታ ማሪያ ዲ ጋለሪያ አካባቢ እንደ አውሮፓውያን አቆጣጠር ከ1957 ዓ.ም ጀምሮ የቫቲካን ሬዲዮ ስርጭት ማዕከል ሆኖ መቆየቱም በመግለጫው ተገልጿል። የፕሮጀክቱ ተነሳሽነት የርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሐዋርያዊ መልእክት በሆነው ላውዳቶ ሲ ላይ እንደተገለጸው በተለይም ንጹህና ታዳሽ ኃይልን የማግኘት አነስተኛ ተደራሽነት ባለበት በአሁኑ ዓለም ውስጥ በቂ የኃይል ማከማቻ ቴክኖሎጂዎችን ማዳበር እንደሚያስፈልግ ከግንዛቤ ላይ በመደረሱ አማራጮችን ለማስፋት የታለመ መሆኑም ተመላክቷል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሰኔ 19 ቀን 2016 ዓ.ም ፍራቴሎ ሶሌ በሚል የጀመሩት ተነሳሽነት ይህንን ስርዓት ለመገንባት ለጠቅላይ ግዛት ፕሬዝዳንቶችና የሐዋርያዊ መንበረ ፓትርያርክ አስተዳደር አስፈላጊውን ተግባር እንዲፈጽሙ ትዕዛዝ ማስተላለፋቸው የሚታወስ ሲሆን ከዚህም በተጨማሪ ሐምሌ 24 ቀን 2017 ዓ.ም በቅድስት መንበር የጣሊያን ኤምባሲ ውስጥ በቫቲካን የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ከሆኑት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋራጋል ጋር እንዲሁም የጣሊያን አምባሳደር ፍራንቼስኮ ዴኒቶ ስምምነቱን መፈራረማቸው ይታወሳል። ስምምነቱ ግንቦት 19 ቀን 2018 ዓመተ ምህረት ረቡዕ ዕለት በይፋ ስራ ላይ መዋል የጀመረ ሲሆን በዚህም መሰረት የቅድስት መንበር መግለጫ የወጣው በስምምነቱ አንቀጽ 5 ላይ የተደነገገው ስርዓት መጠናቀቁን ተከትሎ እንደሆነም ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስምምነቱ ከተፈረመ ከአንድ ዓመት ባነሰ ጊዜ ውስጥ ሰኔ 12 ቀን 2017 ዓመተ ምህረት የሳንታ ማሪያ ዲ ጋሌሪያ አካባቢን በጎበኙበት ወቅት ለፋብሪካው የተመደበውን ቦታ የማየት እድልን ያገኙ ሲሆን በዚህም ወቅት እንደተናገሩት ይህ አስደናቂ እድል እንደሆነና ግልጽ የሆነ የቤተ ክርስቲያንን ቃል ኪዳን እንደሚወክል በመግለጽ ይህ ማዕከል ለተቀረው ዓለም ምሳሌ የሆነ በጣም አስፈላጊ ፕሮጀክት መሆኑን አመላክተዋል። ብፁዕነታቸው በማከልም የአየር ንብረት ለውጥ የሚያስከትለውን ውጤት ሁሉም ሰው እንደሚረዳና ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በግልጽ እንደሚያስተምሩት ለመላው ዓለም እንዲሁም ለፍጥረታት በሙሉ እንክብካቤ ሊሰጥ እንደሚገባ አጽንኦት ተናግረዋል። ባለፈው ዓመት ሐምሌ ወር ላይ የተለቀቀው መግለጫ እንደሚያስረዳው የታዳሽ ኃይል ማመንጫ ፋብሪካው ከቴክኒካልና ከመዋቅር አንጻር ተግባራዊ ለማድረግ ያለመ መሆኑን አጽንኦት በመስጠት በአሁኑ ባለው የሳይንስና ቴክኖሎጂ ሁኔታ መሰረት ለመሬቱ ታላቅ ክብርን የሚያረጋግጡ መፍትሄዎችን በመተግበር የአፈር የእርሻ ምርታማነትን የመጠበቅ ዓላማዎችን በተሻለ ሁኔታ በማሻሻል እንዲሁም የአካባቢን የተፈጥሮ ሃይድሮሎጂካል ሚዛን ለመጠበቅና በተቻለ መጠን የአካባቢ ጥበቃን ለማረጋገጥ ብሎም የባህል የአርኪኦሎጂና የመሬት ገጽታ ቅርጽ ጥበቃን ማረጋገጥ እንደሆነም ተገልጿል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።

ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ግንቦት 22 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል የቤተሰቦች ተሞክሮችና ተግዳሮቶች አሁን ያለው የቤተሰብ ሁኔታ በሚል ንዑስ ርዕስ ከአንቀጽ 46 እስከ አንቀጽ 49 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተሰባችን ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተሰባችን

የቤተሰቦ ተሞክሮችና ተግዳሮቶች አሁን ያለው የቤተሰብ ሁኔታ የሲኖዶሱ አባቶች የአካል ጉዳተኝነት ያልተጠበቀ ተግዳሮቶች የቤተሰብ ሚዛንን ምኞትና ተስፋን ሊያናጋ ስለሚችል ልዩ እንክብካቤ የሚሻቸው ሰዎች ስላሉባቸው ቤተሰቦች ልዩ ትኩረት እንዲሰጥ አሳስበዋል። ልዩ ድጋፍ የሚፈልግ ልጅ የማሳደግ አስቸጋሪ ፈተናን በጸጋ የሚቀበሉ ቤተሰቦች ሊደነቁ ይገባል። እነዚህ ቤተሰቦች ለቤተ ክርስቲያንም ሆነ ለህብረተሰብ እንዲሁም ለህይወት ስጦታ ታማኝ ስለመሆን የማይተካ ምስክርነት ይሰጣሉ። በእነዚህ ሁኔታዎች ውስጥ ያለ ቤተሰብ ከክርስቲያን ማህበረሰብ ጋር በመተባበርና የሰውን ህይወት ደካማነት ምስጢር በደስታ ተቀብሎ በመንከባከብ አዲስ የአቀራረብ ስልቶችንና የድርጊት ዘዴዎችን ሊቀይስና ከሌሎች ጋር የመቀራረብና የመመሳሰል መንገዶች ሊያገኝ ይችላል። አካል ጉዳተኞች ለቤተሰብ ስጦታና የፍቅር እርስ በርስ በመረዳዳትና በአንድነት ለማደግ መልካም እድል የሚጎናጸፉ ናቸው። ቤተሰብ በእምነት ብርሃን ተመርቶ ልዩ ድጋፍ የሚያስፈልጋቸውና ሰዎች በደስታ መቀበሉ የእያንዳንዱን ሰብአዊ ህይወት ጥራትና ዋጋ ከነተገቢ ፍላጎቶቹ፣ መብቶቹና እድሎቹ ለማወቅና ለማረጋገጥ ያስችላል። ይህ ያቀራረብ ዘዴ በእነዚህ የአካል ጉዳተኞች እንክብካቤና አገልግሎት ለመስጠት ይረዳል። ሰዎች አካል ጉዳተኞችን እንዲቀበሏቸውና በእያንዳንዱ የህይወታቸው ደረጃ ፍቅር እንዲሰጧቸው ያበረታታቸዋል። እዚህ ላይ ለስደተኞችና ልዩ እንክብካቤ ለሚሿቸው ሰዎች ጭምር የምሰጥ ፍቅርና እንክብካቤ የመንፈስ ቅዱስ ምልክት መሆኑን በአንጾት ለመግለጽ እወዳለሁ። ሁለቱም ሁኔታዎች መሰረታዊ ሌሎችንም በምህረት ለመቀበልና ደካሞችን በማህበረሰባቸው ውስጥ ሙሉ ለሙሉ እንዲታቀፉ ለመርዳት ያለንን ቁርጠኝነት ለማወቅ የሚረዱ መሰረታዊ ነገሮች ናቸው። አብዛኞቹ ቤተሰቦች በአረጋውያን ትልቅ አክብሮት አላቸው። እንደ በረከትም ስለሚቆጠሯቸው በፍቅር ይንከባከባቸዋል። ከዚህ ሌላ አረጋውያንን በመንፈስም ሆነ በማኅበራዊ ኑሮ ረገድ ለማግለልን ቁርጠኝነት ላላቸው ተቋማትና የቤተሰብ እንቅስቃሴዎች ልዩ ምስጋና ያስፈልጋቸዋል። የወለድ ምጣኔ እየቀነሰ ቢሆንም የአረጋውያን ቁጥር እየጨመረ ባለባቸው በኢንዱስትሪ በገፉ ህብረተሰቦች ዘንድ አረጋውያን እንደ ሸክም ይቆጠራሉ። በሌላ በኩል አረጋውያን የሚፈልጉት እንክብካቤ ብዙውን ጊዜ በዘመድ አዝማድ ላይ ውጥረት ይፈጥራል። በመጨረሻም የዕድሜ ደረጃ ላይ እንክብካቤና ፍቅር መስጠት የዘመኑ ህብረተሰብ የሞትንና የሞትን ዱካ ሁሉ ለማጥፋት ጥረት በሚያደርግበት በዛሬ ጊዜ አስፈላጊነቱ ይበልጥ የጎላ ነው። ደካማና ጥገኛ የሆኑ አረጋውያን አልፎ አልፎ ለኢኮኖሚያዊ ጠቀሜታ ሲባል ያለ አግባብ ይበዘበዛሉ። ብዙ ቤተሰቦች የአንድን ሰው በጌታ የፋሲካ ምስጢር የመርካትና የመሳተፍ ስሜትን አስፈላጊነት በማጉላት ወደ ሕይወት ፍጻሜ ደረጃ መድረስ እንደሚቻል እያሳዩ ነው። እጅግ በርካታ አረጋውያን በቁሳቁስም ሆነ በመንፈሳዊ ረገድ በሰላማዊ የቤተሰብ አካባቢ መኖር እንዲችሉ በቤተ ክርስቲያን ተቋማት ውስጥ እንክብካቤ ይደረግላቸዋል። የማዳን ዕድል የሌላቸው በሽተኞች እንዲሞቱና ራሳቸውን እንዲያጠፉ መርዳት በዓለም አቀፍ ደረጃ ለቤተሰቦች ስጋት ሆኗል። በብዙ አገሮች እነዚህ ድርጊቶች ሕጋዊ ሆኗል። ቤተ ክርስቲያን እነዚህን ልማዶች በጽኑ ከመቃወም ባሻገር አረጋውያንና አካል ጉዳተኛ አባሎቻቸውን ለሚንከባከቡ ቤተሰቦች እርዳታ ማድረግ አስፈላጊ እንደሆነ ይሰማታል። እዚህ ላይ በክፉ ድህነትና በትልቅ እጥረት ውስጥ የሚኖሩ ቤተሰቦች ሁኔታ ለመጥቀስ ይፈልጋሉ። ድሃ ቤተሰቦች ብዙውን ጊዜ የሚያጋጥሟቸው ችግሮች እጅግ ፈታኝ ናቸው። ለምሳሌ አንዲት እናት ብቻዋን ልጅ ማሳደግና ወደ ሥራ ስትሄድ ልጇን ብቻዋን መቶ ካለባት ልጁ ለማናቸውም አይነት ስጋትና ለሰብአዊ እድገት መሰናክል የተጋለጠ ሆኖ ያድጋል። በእነዚህ አስቸጋሪ ሁኔታዎች ቤተ ክርስቲያን ሰዎች የእግዚአብሔር ምሕረት ማሳየት የሚገባት እናት ኮንናለች፣ ለብቻችን ትተናለች ብሎ እንዲያስቡ ከሚያደርጓቸው ሕጎችና ደንቦች ከማስቀመጥ ይልቅ መርዳትን፣ ማጽናናትንና ተቀባይነት ማግኘት በመስጠት ላይ ማትኮር ይኖርባታል።
የጸጋን ፈዋሽ ኃይልና የወንጌል መልእክትን ብርሃን በመስጠት ፈንታ አንዳንዶች ያንን መልእክት ከማሳረጽ በሌሎች ላይ ወደሚወረውሩ ግዑዝ ድንጋዮች ይለውጡታል። ለሁለቱ ቀድመ ሲኖዶሱ ምስክሮች የተሰጡ ምላሾች ስለ በርካታ ልዩ ልዩ ሁኔታዎችና እነርሱም ስለሚያስከትሏቸው አዳዲስ ተግዳሮቶች ተናግረዋል። እስካሁን ከተገለጹት በተጨማሪ ብዙዎቹ ምላሾች ቤተሰቦች ሕፃናትን በማሳደግ ረገድ ስለሚገጥሟቸው ችግሮች ጠቅሰዋል። በአብዛኛዎቹ ሁኔታዎች ወላጆች ደክሟቸው ከሥራ ሲመለሱ ከማንም ጋር መነጋገር አይፈልጉም። ብዙዎቹ ቤተሰቦች እንዲያውም በጋራ ማዕድ አይሳተፉም። ቴሌቪዥን ጨምሮ ሐሳብን የሚሰርቁ ብዙ ነገሮች ሞልተዋል። ይህም ወላጆች እምነትን ለልጆቻቸው ማስተላለፍ ይበልጥ ከባድ እንዲሆንባቸው ያደርጋል። ሌሎች መላሾች ደግሞ ቤተሰቦች ባሉበት የኑሮ በመደሰት ፈንታ በመጪው ጊዜ ላይ እንደሚጠመዱና ጭንቅ ውስጥ እንደሚገቡ አመልክቷል። ይህም ስለ ቋሚ ሥራ፣ ስለ ገንዘብና ስለ ሌሎች የወደፊት ዕድል በመጨነቅ እየተባባሰ የሚሄድ ሰፊ ባህላዊ ችግር ነው። አደንዛዥ እጽ በመጠቀም ከዘመናችን መቅሰፍቶች አንዱና በብዙ ቤተሰቦች ላይ እስከ ቤተሰብ ማፍረስ ድረስ ከባድ ሥቃይ የሚያስከትል መሆኑ ተጠቅሷል። የአልኮል ሱሰኝነት፣ ቁማርና ሌሎች ሱሶችም እንዲሁም ቤተሰብ እነዚህ ሁሉ የሚከለከሉበትና የሚወገዱበት ስፍራ ቢሆን፣ ኅብረተሰብና ፖለቲከኞች ግን ስጋት ያለባቸው ቤተሰቦች አባሎቻቸውን መርዳት እንደማይችሉ አይረዱት። የዚህ ክስተት አሳዛኝ ውጤት የቤተሰቦች መፍረስ፣ የልጆች መበተንና የአረጋውያን ረዳት አልባ መሆን፣ የሕፃናት የሕያዋን ወላጆች አጉል መሆን፣ የወጣቶችና የጎልማሶች መደናገርና ደጋፊ ማጣት መሆኑን እናያለን። የሜክሲኮ ጳጳሳት እንዳመለከቱት በቤተሰብ ውስጥ የሚፈጠር ብጥብጥ አዲስ የጥቃት ዓይነቶች ይራባል። ምክንያቱም የቤተሰብ ግንኙነት ነውጠኛ ስብዕናንም ይገልጻልና። ይህም የሚሆነው ብዙውን ጊዜ ተግባቦት በሌለባቸው፣ ራስን የመከላከል አስተሳሰብ በሚበረታባቸው አባላት፣ እርስ በርስ በማይረዳዱባቸው፣ ተሳትፎን የሚያበረታቱ የቤተሰብ ተግባራት የጠፋባቸው፣ የልጆችና የወላጆች ግንኙነት አብዛኛውን ጊዜ የግጭትና የብጥብጥ ስፍራ በሆነባቸው፣ እንዲሁም በወላጆችና በልጆች መካከል ያሉ ግንኙነቶች በጥላቻ በተሞሉባቸው ቤተሰቦች ዘንድ ነው። በቤተሰብ ውስጥ የሚፈጠር ሁከት በአብዛኛዎቹ ሰብአዊ ግንኙነቶች ውስጥ የቂምና የጥላቻ መራቢያ ስፍራ ይሆናል። በጋብቻ ላይ የተመሠረተውና የተፈጥሮ ኅብረተሰብ የሆነው የቤተሰብ መዳከም ለመላው ኅብረተሰብ ይጠቅማል ብሎ የሚያስብ ማንም የለም። ይልቁንም ሁኔታው የተገላብጦሽ ነው። ለቤተሰብ ድክመት፣ ለግለሰቦች እድገት፣ ለማኅበረሰብ እሴቶች መዳበርና ለከተሞችና ለአገሮች ግብረገባዊ እድገት ስጋት ይሆናል። በአዲስ ሕይወት ውስጥ ፍሬ የማያፈራና በኅብረተሰብ ውስጥ ለተረጋጋ ቁርጠኝነት መስፈን ትልቁና ሚና መጫወት የሚችሉ በወንድና በሴት መካከል ያለው ልዩና የማይፈርስ አንድነት ብቻ መሆኑ ገና ግንዛቤ አላገኘም። የተወሰነ መረጋጋትን የሚሰጡ እጅግ የተለያዩ የቤተሰብ ሁኔታዎች መኖራቸው፣ ነገር ግን ለምሳሌ በተጨባጭ የሚታዩ ወይም በተመሳሳይ ጾታ መካከል የሚፈጠሩ ጥምረቶች ከጋብቻ ጋር ሊስተካከሉ አይችሉም። ሕይወትን የሚያስተላልፉ ጊዜያዊ ወይም ዝግ የሆነ ጥምረት የኅብረተሰብን የወደፊት ዕድል ሊያረጋግጥ አይችልም። ይሁን እንጂ ዛሬ ጋብቻዎችን ለማጠናከር፣ ባለትዳሮች ችግሮቻቸውን እንዲያሸንፉ ለመርዳት፣ ልጆቻቸውን እንዲያሳድጉ ለመደገፍ፣ በጥልቁ የጋብቻ ትስስር የተረጋጋ እንዲሆን ለማበረታታት ጥረት የሚያደርግ ማን ነው? ምንጭ፦ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅረ በቤተሰብ ውስጥ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ያስተላለፉት የድኅረ ሲኖዶሱ ሐዋርያዊ ምክር ከአንቀጽ 46 እስከ 49 ድረስ የተወሰደ ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ ግንቦት 22 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ስርጭታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቤተ ክርስቲያን ፍሬያማነት በአሃዝ ላይ የተመሰረተ መሆን የለበትም ሲሉ ማሳሰባቸውን የተመለከተ ዘገባ በቅዳሜው ዜናችን እናቀርብላችኋለን። የቅድስት መንበርና ጣሊያን የታዳሽ ኃይል ስምምነት ሥራ ላይ መዋል መጀመሩን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦች መብራት ዋይል ጊዮርጊስና ዘላለም ኃይሉ ጋር በመሆን መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜና እናሰማቸዋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቤተ ክርስቲያን ፍሬያማነት በአሃዝ ላይ መመስረት የለበትም ሲሉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ 82ኛ ጠቅላላ ጉባኤያቸውን ያካሄዱት የጣሊያን ብፁዓን ጳጳሳት ጉባኤ አባላትን ግንቦት 20 2018 ዓመተ ምህረት በቫቲካን ተቀብለው ንግግር አድርገውላቸዋል። ቅዱስነታቸው ለአባላቱ ባደረጉት ንግግር አስፈላጊ በሆኑ ጉዳዮች ላይ ትኩረት እንዲያደርጉና ውስብስብ በሆነው በዛሬው ዓለም ውስጥ ለወንጌል ቅድሚያ እንዲሰጡ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቫቲካን ውስጥ በተካሄደው 82ኛው ጠቅላላ ጉባኤ ላይ ለተሳተፉት አባላት ባደረጉት ንግግር በጣሊያን በምትገኝ ካቶሊካዊት ቤተ ክርስቲያን ውስጥ ለሚያገለግሉ ካህናት፣ ዲያቆናት፣ ገዳማውያንና ገዳማውያት፣ ምእመናንና እግዚአብሔርን ለሚጠሙ በሙሉ ያላቸውን ፍቅር ገልጸዋል። ይህ ስጦታ እንደ ዛሬው ውስብስብ በሆነው ዘመንም ቢሆን ወንጌልን ለመመስከር የሚያስችል ጸጋ ያለበት ነው ሲሉ ገልጸው ይህንንም በቅርቡ በፖምፔይ፣ በኔፕልስና በአሴራ ባደረጉት ሐዋርያዊ ጉብኝታቸው ወቅት በተጨባጭ የተመለከቱት እንደነበር አብራርተዋል። በሰዎች ሕይወት ውስጥ ድካም፣ መከፋፈልና ብቸኝነት መኖሩን የሚያመላክቱ ብዙ ምልክቶች መኖራቸውን የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በማኅበረሰቦች ውስጥ አንዳንድ ጊዜ እምነትን ለሌሎች ማስተላለፍና ወጣት ትውልድ እንዳይሳተፍ የሚያደርግ ፈተና ሊያጋጥም እንደሚችል ተናግረው ቢሆንም ወንጌል ያነቃናል ሲሉ አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በማቴዎስ ወንጌል ምዕራፍ 9 ቁጥር 37 ላይ መከሩ ብዙ ነው፣ ሠራተኞች ግን ጥቂቶች ናቸው በሚለው ጥቅስ ላይ በማሰላሰል የመከሩ ጌታ ሠራተኞችን ወደ መከሩ እንዲልክ አጥብቃችሁ ለምኑ ሲሉ አሳስበዋል። እግዚአብሔር ሳይሰለች ዘወትር የማያልቅ የመዳንና የሙሉ ሕይወት ፍላጎት በሰዎች ልብ ውስጥ ያስቀምጣል ብለው ለመከሩ ብዛት እግዚአብሔርን ካመሰገኑ በኋላ ተግባራችንም የእርሱን የርኅራዬ እይታ ተቀብለን የራሳችን ማድረግ ነው ብለዋል። ስለማያበቅል ጭንጫ መሬት ለማጉረምረም ወይም በቁጥር ላይ ብቻ ለማትኮር የተፈጠርን አይደለንም ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይልቁንም ከሞት በተነሳው በኢየሱስ ክርስቶስ ዐይኖች ማየት እንድናውቅ ተጠርተናል ሲሉ አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለጣሊያን ብፁዓን ጳጳሳት ባስተላለፉት መልእክት በኢየሱስ ክርስቶስ ቅናት የሚቃጠል ልብ መንፈስ ቅዱስ እንዲሰጣቸውና ብዙ ሠራተኞች አብሯቸው እንዲሠሩ ጸሎት አቅርበዋል። ቅድሚያ የሚሰጠው ለቅዱስ ወንጌል ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከአሲሲው ቅዱስ ፍራንችስኮስ እስከ ቅዱስ ጳውሎስ 6ኛ እስከ ርዕሰ ሊቃነ ጳጳሳት ፍራንችስኮስና በሁሉም የቤተ ክርስቲያን ታሪክ ውስጥ የዘለቀ እንደሆነ ገልጸው እምነት ከወንጌል የተወለደ ከሞት ከተነሳው ኢየሱስ ክርስቶስ ጋር ሕያው ግንኙነት ያለውና በቤተ ክርስቲያን ውስጥ የሚገኝ ነው ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው እንደ ጳጳሳት በዛሬው ዓለም ወንጌልን ማስቀደም በሕይወታችን ውስጥ ከፍተኛ ፍላጎት በመቀስቀስ ወደፊት እንድንጓዝ የሚያደርገን ስጦታ ነው ብለዋል። በመሆኑም እነዚህን ሁለት ጥያቄዎች ራሳችንን መጠየቅ አለብን ብለው የመጀመሪያው ጥያቄ በስብከታችን፣ በትምህርተ ክርስቶስ አስተምሯችን፣ በሥርዓተ አምልኳችን፣ በበጎ አድራጎት ሥራችንና በማኅበረሰቦቻችን ሕይወት ውስጥ የትኛው የእግዚአብሔር ፊት እንዲገለጽ እንፈቅዳለን? ሁለተኛው ጥያቄ ከኢየሱስ ክርስቶስ ጋር መገናኘትን እንዴት እናበረታታለን? ሦስተኛው ጥያቄ ዛሬ ሌሎችን ወደ ክርስትና ሕይወት መጋበዝ ለእኛና ለቤተ ክርስቲያናችን ምን ማለት ነው ብለው ሐዋርያዊ እረኞች እነዚህን ጥያቄዎች በቸልታ ሳይመለከቱ ራሳቸውን እንዲጠይቁ አሳስበዋል። ለክርስትና ባህል አዲስ ትኩረት መስጠት አስፈላጊ ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህም ቅዱሳት ምስጢራትን ለመቀበል ከሚደረግ ዝግጅት በላይ እንደሆነ አስረድተው ቅዱሳት ምስጢራት የአንድ ማኅበረሰብ እምነት የሚወለድበትና ሰዎችን የብርሃን ትንሣኤ ሕይወት ተካፋዮች የሚያደርግና ከኢየሱስ ክርስቶስ ጋር ኅብረትን በመፍጠር ወደ ክርስቲያናዊ ወንድማማችነት የሚመራ መንገድ ነው ብለዋል። እምነት ወደ ሌሎች ዘንድ ሊተላለፍና ሊያድግ የሚችለው በሕያውና እንግዳ ተቀባይ ማኅበረሰቦች ውስጥ ነው ብለው ቅዱስ ቃልን በሚያዳምጡና በሚጸልዩ፣ ቅዱስ ቁርባንን የሕይወታቸው ምንጭ አድርገው በሚይዙ፣ ድሆችን እንደ ወንድሞቻቸውና እህቶቻቸው አድርገው በሚመለከቱና ቤተሰቦችን ወደ ጎን በማያደርጉ ማኅበረሰቦች ውስጥ ነው ብለዋል። ብፁዓን ጳጳሳት የእግዚአብሔርን ቃልና የእግዚአብሔርን ሕዝብ ለማዳመጥ የዘመኑን ምልክቶች በሚገባ ለማወቅ የተጠሩ ናቸው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በማኅበረሰቡ ውስጥ እውነተኛ ማዳመጥ ሲኖር ያ ማኅበረሰብ ወደ ውስጥ ከማየት ይልቅ ራሱን ለተልእኮ በማዘጋጀት እንዴት መታደስ እንዳለበት ያውቃል ብለዋል። የሲኖዶሳዊነት ጉዞ ትርጉም ይህ እንደሆነ በማስረዳት ሲኖዶሳዊት ቤተ ክርስቲያን እያንዳንዱ ሰው ከመንፈስ ቅዱስ የተቀበለውን ስጦታ ለጋራ ግንባታ ማቅረብ የሚችልበት ነው ሲሉ ገልጸው፣ ይህም ማለት ተሳትፎ በቤተ ክርስቲያን ሕይወት ውስጥ ምርጫ ያለው ሳይሆን ይልቁንም የኅብረትና የተልእኮ መስፈርት በመሆኑ ዘዴ፣ ኃላፊነትና ተጠያቂነት ሊኖረው ይገባል ብለዋል። እግዚአብሔር የቤተ ክርስቲያንን ፍሬያማነት በአሃዝ፣ በታይታ ወይም በተጽዕኖ ፈጣሪነት እንደማይለካ አጽንኦት ሰጥተው የተናገሩት ቅዱስነታቸው ብፁዓን ጳጳሳት አስፈላጊ በሆኑ ነገሮች ላይ ብቻ ማትኮር እንዳለባቸው አሳስበዋል። ትኩረታቸውም በክርስትና ሕይወት ውስጥ ቀጣይነት ባላቸው ጅምሮችና ዝግጅቶች ላይ መሆን እንዳለበት፣ ቤተሰቦችን በደስታ የሚቀበልና የሚሰበሰቡበት፣ የወጣቶች ጥያቄ ያለገደብ የሚደመጥበት ሚስዮናዊ ቁምስና ማዘጋጀት ሊሆን እንደሚገባ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም የጣሊያን ብፁዓን ጳጳሳት ጉዞን ለቤተ ክርስቲያን እናት ለሆነችው እመቤታችን ቅድስት ድንግል ማርያም ባድራ በመስጠት ሐዋርያው ጳውሎስ ለቆላሲስ ሰዎች በላከው መልእክቱ ምዕራፍ 2 ቁጥር 7 ላይ አብስታችሁ ምስጋናን በማቅረብ እንደ ተማሪያችሁት ስር ሰዳችሁ በእርሱ ታነጹ፣ በእምነትም ጽኑ ያለውን በመጥቀስ አስፈላጊ ለሆነው ብቻ ትኩረት እንዲሰጡ፣ እምነትን እንዲያስፋፉ፣ ከእግዚአብሔር ሕዝብ ጋር አብረው እንዲጓዙና ሁልጊዜ የሚጠራውን የሚያጽናናውንና ለአገልግሎት የሚልከውን የጌታን ድምፅ እንዲያውቁ በማሳሰብ ንግግራቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የቅድስት መንበርና ጣሊያን የታዳሽ ኃይል ስምምነት ሥራ ላይ መዋል መጀመሩ ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: ባለፈው ዓመት ሐምሌ ወር ላይ በቅድስት መንበርና በጣሊያን መንግስት መካከል በቫቲካን ሳንታ ማሪያ ዲ ጋሌሪያ አካባቢ በአግሪ ቮልታይክ ወይም ለግብርናም ሆነ ለፀሐይ ኃይል ማመንጨት የሚያስችል የተወሰነ የመሬት ክፍልን በአንድ ጊዜ መጠቀም የሚያስችል ስምምነትን ለመጀመር የተደረገው የመጀመሪያ ደረጃ ስምምነት ከተፈራረሙ በኋላ በአሁኑ ወቅት ስምምነቱ ተግባራዊ እየሆነ መምጣቱ የተነገረ ሲሆን የዚህ ፕሮጀክት ዓላማ ለቫቲካን ከተማ ታዳሽ ኃይል ለማቅረብ እንደሆነም ተገልጿል። ሐሙስ ግንቦት 20 ቀን 2018 ዓመተ ምህረት በተለቀቀው መግለጫ መሰረት ከሮም ከተማ ወጣ ብሎ በሚገኘው በቫቲካን ሳንታ ማሪያ ዲ ጋሌሪያ አካባቢ በጣሊያንና በቅድስት መንበር የተፈረመው የአግሪ ቮልታይክ ስምምነት ማለትም ለግብርናም ሆነ የፀሐይ ኃይል ማመንጨት የሚያስችል የተወሰነ የመሬት ክፍልን በአንድ ጊዜ መጠቀም የሚያስችል ስምምነትን ባለፈው ዓመት ሐምሌ ወር ላይ የተፈራረሙት ስምምነት ተግባራዊ መሆን መጀመሩ ይፋ ተደርጓል። ይህ ተነሳሽነት የመሬቱን የእርሻ አጠቃቀምን በመጠበቅ ለቫቲካን ከተማ ግዛት ታዳሽ ኃይል ለማቅረብ ያለመ ሲሆን ከቫቲካን ድንበር ውጪ ነገር ግን የቫቲካን ግዛት የሆነው የሳንታ ማሪያ ዲ ጋሌሪያ አካባቢ እንደ አውሮፓውያን አቆጣጠር ከ1957 ዓ.ም ጀምሮ የቫቲካን ሬዲዮ ስርጭት ማዕከል ሆኖ መቆየቱም በመግለጫው ተገልጿል። የፕሮጀክቱ ተነሳሽነት የርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሐዋርያዊ መልእክት በሆነው ላውዳቶ ሲ ላይ እንደተገለጸው በተለይም ንጹህና ታዳሽ ኃይልን የማግኘት አነስተኛ ተደራሽነት ባለበት በአሁኑ ዓለም ውስጥ በቂ የኃይል ማከማቻ ቴክኖሎጂዎችን ማዳበር እንደሚያስፈልግ ከግንዛቤ ላይ በመደረሱ አማራጮችን ለማስፋት የታለመ መሆኑም ተመላክቷል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሰኔ 19 ቀን 2016 ዓ.ም ፍራቴሎ ሶሌ በሚል የጀመሩት ተነሳሽነት ይህንን ስርዓት ለመገንባት ለጠቅላይ ግዛት ፕሬዝዳንቶችና የሐዋርያዊ መንበረ ፓትርያርክ አስተዳደር አስፈላጊውን ተግባር እንዲፈጽሙ ትዕዛዝ ማስተላለፋቸው የሚታወስ ሲሆን ከዚህም በተጨማሪ ሐምሌ 24 ቀን 2017 ዓ.ም በቅድስት መንበር የጣሊያን ኤምባሲ ውስጥ በቫቲካን የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ከሆኑት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋራጋል ጋር እንዲሁም የጣሊያን አምባሳደር ፍራንቼስኮ ዴኒቶ ስምምነቱን መፈራረማቸው ይታወሳል። ስምምነቱ ግንቦት 19 ቀን 2018 ዓ.ም ረቡዕ ዕለት በይፋ ሥራ ላይ መዋል የጀመረ ሲሆን በዚህም መሠረት የቅድስት መንበር መግለጫ የወጣው በስምምነቱ አንቀጽ 5 ላይ የተደነገገው ሥርዓት መጠናቀቁን ተከትሎ እንደሆነም ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስምምነቱ ከተፈረመ ከአንድ ዓመት ባነሰ ጊዜ ውስጥ ሰኔ 12 ቀን 2017 ዓመተ ምህረት የሳንታ ማሪያ ዲ ጋሌሪያ አካባቢን በጎበኙበት ወቅት ለፋብሪካው የተመደበውን ቦታ የማየት እድልን ያገኙ ሲሆን በዚህም ወቅት እንደተናገሩት ይህ አስደናቂ እድል እንደሆነና ግልጽ የሆነ የቤተ ክርስቲያንን ቃል ኪዳን እንደሚወክል በመግለጽ ይህ ማዕከል ለተቀረው ዓለም ምሳሌ የሆነ በጣም አስፈላጊ ፕሮጀክት መሆኑን አመላክተዋል። በጽውነታቸው በማከለም የአየር ንብረት ለውጥ የሚያስከትለውን ውጤት ሁሉም ሰው እንደሚረዳና ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በግልጽ እንደሚያስተምሩት ለመላው ዓለም እንዲሁም ለፍጥረታት በሙሉ እንክብካቤ ሊሰጥ እንደሚገባ አጽንኦት ተናግረዋል። ባለፈው ዓመት ሐምሌ ወር ላይ የተለቀቀው መግለጫ እንደሚያስረዳው የታዳሽ ኃይል ማመንጫ ፋብሪካው ከቴክኒካልና ከመዋቅር አንጻር ተግባራዊ ለማድረግ ያለመ መሆኑን አጽንኦት በመስጠት በአሁኑ ባለው የሳይንስና ቴክኖሎጂ ሁኔታ መሰረት ለመሬቱ ታላቅ ክብርን የሚያረጋግጡ መፍትሄዎችን በመተግበር የአፈር የእርሻ ምርታማነትን የመጠበቅ ዓላማዎችን በተሻለ ሁኔታ በማሻሻል እንዲሁም የአካባቢን የተፈጥሮ ሃይድሮሎጂካል ሚዛን ለመጠበቅና በተቻለ መጠን የአካባቢ ጥበቃን ለማረጋገጥ ብሎም የባህል የአርኪኦሎጂና የመሬት ገጽታ ቅርጽ ጥበቃን ማረጋገጥ እንደሆነም ተገልጿል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።

ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ግንቦት 22 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል የቤተሰቦች ተሞክሮችና ተግዳሮቶች አሁን ያለው የቤተሰብ ሁኔታ በሚል ንዑስ ርዕስ ከአንቀጽ 46 እስከ አንቀጽ 49 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

የቤተሰቦች ተሞክሮችና ተግዳሮቶች። አሁን ያለው የቤተሰብ ሁኔታ። የሲኖዶሱ አባቶች የአካል ጉዳተኝነት ያልተጠበቀ ተግዳሮቶች የቤተሰብ ሚዛንን፣ ምኞትና ተስፋን ሊያናጋ ስለሚችል ልዩ እንክብካቤ የሚሻቸው ሰዎች ስላሉባቸው ቤተሰቦች ልዩ ትኩረት እንዲሰጥ አሳስበዋል። ልዩ ድጋፍ የሚፈልግ ልጅ የማሳደግ አስቸጋሪ ፈተናን በጸጋ የሚቀበሉ ቤተሰቦች ሊደነቁ ይገባል። እነዚህ ቤተሰቦች ለቤተ ክርስቲያንም ሆነ ለህብረተሰብ እንዲሁም ለሕይወት ስጦታ ታማኝ ስለመሆን የማይተካ ምስክርነት ይሰጣሉ። በእነዚህ ሁኔታዎች ውስጥ ያለ ቤተሰብ ከክርስቲያን ማኅበረሰብ ጋር በመተባበርና የሰውን ሕይወት ደካማነት ምስጢር በደስታ ተቀብሎ በመንከባከብ አዲስ የአቀራረብ ስልቶችንና የድርጊት ዘዴዎችን ሊቀይስና ከሌሎች ጋር የመቀራረብና የመመሳሰል መንገዶች ሊያገኝ ይችላል። አካል ጉዳተኞች ለቤተሰብ ስጦታና የፍቅር እርስ በርስ በመረዳዳትና በአንድነት ለማደግ መልካም ዕድል የሚጎናጸፉ ናቸው። ቤተሰብ በእምነት ብርሃን ተመርቶ ልዩ ድጋፍ የሚያስፈልጋቸውና ሰዎች በደስታ መቀበሉ የእያንዳንዱን ሰብአዊ ሕይወት ጥራትና ዋጋ ከነተገቢ ፍላጎቶቹ፣ መብቶቹና ዕድሎቹ ለማወቅና ለማረጋገጥ ያስችላል። ይህ የአቀራረብ ዘዴ በእነዚህ የአካል ጉዳተኞች እንክብካቤና አገልግሎት ለመስጠት ይረዳል። ሰዎች አካል ጉዳተኞችን እንዲቀበሏቸውና በእያንዳንዱ የሕይወታቸው ደረጃ ፍቅር እንዲሰጧቸው ያበረታታቸዋል። እዚህ ላይ ለስደተኞችና ልዩ እንክብካቤ ለሚሿቸው ሰዎች ጭምር የምሰጥ ፍቅርና እንክብካቤ የመንፈስ ቅዱስ ምልክት መሆኑን በአንጽሖት ለመግለጽ እወዳለሁ። ሁለቱም ሁኔታዎች መሠረታዊ ሌሎችንም በምሕረት ለመቀበልና ደካሞችን በማኅበረሰባቸው ውስጥ ሙሉ ለሙሉ እንዲታቀፉ ለመርዳት ያለንን ቁርጠኝነት ለማወቅ የሚረዱ መሠረታዊ ነገሮች ናቸው። አብዛኞቹ ቤተሰቦች በአረጋውያን ትልቅ አክብሮት አላቸው፣ እንደ በረከትም ስለሚቆጠሯቸው በፍቅር ይንከባከባቸዋል። ከዚህ ሌላ አረጋውያንን በመንፈስም ሆነ በማኅበራዊ ኑሮ ረገድ ለማግለልን ቁርጠኝነት ላላቸው ተቋማትና የቤተሰብ እንቅስቃሴዎች ልዩ ምስጋና ያስፈልጋቸዋል። የወሊድ ምጣኔ እየቀነሰ ቢሆንም የአረጋውያን ቁጥር እየጨመረ ባለባቸው በኢንዱስትሪ በገፉ ኅብረተሰቦች ዘንድ አረጋውያን እንደ ሸክም ይቆጠራሉ። በሌላ በኩል አረጋውያን የሚፈልጉት እንክብካቤ ብዙውን ጊዜ በዘመድ አዝማድ ላይ ውጥረት ይፈጥራል። በመጨረሻም የዕድሜ ደረጃ ላይ እንክብካቤና ፍቅር መስጠት የዘመኑ ኅብረተሰብ የሞትንና የሞትን ዱካ ሁሉ ለማጥፋት ጥረት በሚያደርግበት በዛሬ ጊዜ አስፈላጊነቱ ይበልጥ የጎላ ነው። ደካማና ጥገኛ የሆኑ አረጋውያን አልፎ አልፎ ለኢኮኖሚያዊ ጠቀሜታ ሲባል ያለ አግባብ ይግበዘበዛሉ። ብዙ ቤተሰቦች የአንድን ሰው በጌታ የፋሲካ ምስጢር የመርካትና የመሳተፍ ስሜትን አስፈላጊነት በማጉላት ወደ ሕይወት ፍጻሜ ደረጃ መድረስ እንደሚቻል እያሳዩ ነው። እጅግ በርካታ አረጋውያን በቁሳቁስም ሆነ በመንፈሳዊ ረገድ በሰላማዊ የቤተሰብ አካባቢ መኖር እንዲችሉ በቤተ ክርስቲያን ተቋማት ውስጥ እንክብካቤ ይደረግላቸዋል። የማዳን ዕድል የሌላቸው በሽተኞች እንዲሞቱና ራሳቸውን እንዲያጠፉ መርዳት በዓለም አቀፍ ደረጃ ለቤተሰቦች ስጋት ሆኗል። በብዙ አገሮች እነዚህ ድርጊቶች ሕጋዊ ሆኗል። ቤተ ክርስቲያን እነዚህን ልማዶች በጽኑ ከመቃወም ባሻገር አረጋውያንና አካል ጉዳተኛ አባሎቻቸውን ለሚንከባከቡ ቤተሰቦች እርዳታ ማድረግ አስፈላጊ እንደሆነ ይሰማታል። እዚህ ላይ በክፉ ድህነትና በትልቅ እጥረት ውስጥ የሚኖሩ ቤተሰቦች ሁኔታ ለመጥቀስ ይፈልጋሉ። ድሃ ቤተሰቦች ብዙውን ጊዜ የሚያጋጥሟቸው ችግሮች እጅግ ፈታኝ ናቸው። ለምሳሌ አንዲት እናት ብቻዋን ልጅ ማሳደግና ወደ ሥራ ስትሄድ ልጇን ብቻዋን መቶ ካለባት ልጁ ለማናቸውም ዐይነት ስጋትና ለሰብአዊ እድገት መሰናክል የተጋለጠ ሆኖ ያድጋል። በእነዚህ አስቸጋሪ ሁኔታዎች ቤተ ክርስቲያን ሰዎች የእግዚአብሔር ምሕረት ማሳየት የሚገባት እናት ኮንናለች፣ ለብቻችን ትተናለች ብሎ እንዲያስቡ ከሚያደርጓቸው ሕጎችና ደንቦች ከማስቀመጥ ይልቅ መርዳትን፣ ማጽናናትንና ተቀባይነት ማግኘት በመስጠት ላይ ማትኮር ይኖርባታል።
የጸጋን ፈዋሽ ኃይልና የወንጌል መልእክትን ብርሃን በመስጠት ፈንታ አንዳንዶች ያንን መልእክት ከማሳረጽ በሌሎች ላይ ወደሚወረውሩት ግዑዝ ድንጋዮች ይለውጡታል። ለሁለቱ ቀድመ ሲኖዶሱ ምስክሮች የተሰጡ ምላሾች ስለ በርካታ ልዩ ልዩ ሁኔታዎችና እነርሱም ስለሚያስከትሏቸው አዳዲስ ተግዳሮቶች ተናግረዋል። እስካሁን ከተገለጹት በተጨማሪ ብዙዎቹ ምላሾች ቤተሰቦች ሕፃናትን በማሳደግ ረገድ ስለሚገጥሟቸው ችግሮች ጠቅሰዋል። በአብዛኛዎቹ ሁኔታዎች ወላጆች ደክሟቸው ከሥራ ሲመለሱ ከማንም ጋር መነጋገር አይፈልጉም። ብዙዎቹ ቤተሰቦች እንዲያውም በጋራ ማዕድ አይሳተፉም። ቴሌቪዥን ጨምሮ ሐሳብን የሚሰርቁ ብዙ ነገሮች ሞልተዋል። ይህም ወላጆች እምነትን ለልጆቻቸው ማስተላለፍ ይበልጥ ከባድ እንዲሆንባቸው ያደርጋል። ሌሎች መላሾች ደግሞ ቤተሰቦች ባሉበት የኑሮ በመደሰት ፈንታ በመጪው ጊዜ ላይ እንደሚጠመዱና ጭንቅ ውስጥ እንደሚገቡ አመልክቷል። ይህም ስለ ቋሚ ሥራ፣ ስለ ገንዘብና ስለ ሌሎች የወደፊት ዕድል በመጨነቅ እየተባባሰ የሚሄድ ሰፊ ባህላዊ ችግር ነው። አደንዛዥ እጽ በመጠቀም ከዘመናችን መቅሰፍቶች አንዱና በብዙ ቤተሰቦች ላይ እስከ ቤተሰብ መፍረስ ድረስ ከባድ ሥቃይ የሚያስከትል መሆኑ ተጠቅሷል። የአልኮል ሱሰኝነት፣ ቁማርና ሌሎች ሱሶችም እንዲሁም ቤተሰብ እነዚህ ሁሉ የሚከለከሉበትና የሚወገዱበት ስፍራ ቢሆን፣ ኅብረተሰብና ፖለቲከኞች ግን ስጋት ያለባቸው ቤተሰቦች አባሎቻቸውን መርዳት እንደማይችሉ አይረዱትም። የዚህ ክስተት አሳዛኝ ውጤት የቤተሰቦች መፍረስ፣ የልጆች መበተንና የአረጋውያን ረዳት አልባ መሆን፣ የሕፃናት የሕያዋን ወላጆች አጉል መሆን፣ የወጣቶችና የጎልማሶች መደናገርና ደጋፊ ማጣት መሆኑን እናያለን። የሜክሲኮ ጳጳሳት እንዳመለከቱት በቤተሰብ ውስጥ የሚፈጠር ብጥብጥ አዲስ የጥቃት ዓይነቶች ይራባል፣ ምክንያቱም የቤተሰብ ግንኙነት ነውጠኛ ስብዕናንም ይገልጻልና። ይህም የሚሆነው ብዙውን ጊዜ ተግባቦት በሌለባቸው፣ ራስን የመከላከል አስተሳሰብ በሚበረታባቸው አባላት፣ እርስ በርስ በማይረዳዱባቸው፣ ተሳትፎን የሚያበረታቱ የቤተሰብ ተግባራት የጠፋባቸው፣ የልጆችና የወላጆች ግንኙነት አብዛኛውን ጊዜ የግጭትና የብጥብጥ ስፍራ በሆነባቸው፣ እንዲሁም በወላጆችና በልጆች መካከል ያሉ ግንኙነቶች በጥላቻ በተሞሉባቸው ቤተሰቦች ዘንድ ነው። በቤተሰብ ውስጥ የሚፈጠር ሁከት በአብዛኛዎቹ ሰብአዊ ግንኙነቶች ውስጥ የቂምና የጥላቻ መራቢያ ስፍራ ይሆናል። በጋብቻ ላይ የተመሠረተውና የተፈጥሮ ኅብረተሰብ የሆነው የቤተሰብ መዳከም ለመላው ኅብረተሰብ ይጠቅማል ብሎ የሚያስብ ማንም የለም። ይልቁንም ሁኔታው የተገላብጦሽ ነው። ለቤተሰብ ድክመት፣ ለግለሰቦች እድገት፣ ለማኅበረሰብ እሴቶች መዳበርና ለከተሞችና ለአገሮች ግብረ ገባዊ እድገት ስጋት ይሆናል። በአዲስ ሕይወት ውስጥ ፍሬ የማያፈራና በኅብረተሰብ ውስጥ ለተረጋጋ ቁርጠኝነት መስፈን ትልቁና ሚና መጫወት የሚችሉ በወንድና በሴት መካከል ያለው ልዩና የማይፈርስ አንድነት ብቻ መሆኑ ገና ግንዛቤ አላገኘም። የተወሰነ መረጋጋትን የሚሰጡ እጅግ የተለያዩ የቤተሰብ ሁኔታዎች መኖራቸው፣ ነገር ግን ለምሳሌ በተጨባጭ የሚታዩ ወይም በተመሳሳይ ጾታ መካከል የሚፈጠሩ ጥምረቶች ከጋብቻ ጋር ሊስተካከሉ አይችሉም። ሕይወትን የሚያስተላልፉ ጊዜያዊ ወይም ዝግ የሆነ ጥምረት የኅብረተሰብን የወደፊት ዕድል ሊያረጋግጥ አይችልም። ይሁን እንጂ ዛሬ ጋብቻዎችን ለማጠናከር፣ ባለትዳሮች ችግሮቻቸውን እንዲያሸንፉ ለመርዳት፣ ልጆቻቸውን እንዲያሳድጉ ለመደገፍ፣ በጥልቁ የጋብቻ ትስስር የተረጋጋ እንዲሆን ለማበረታታት ጥረት የሚያደርግ ማን ነው? ምንጭ፦ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅረ በቤተሰብ ውስጥ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ያስተላለፉት የድኅረ ሲኖዶሱ ሐዋርያዊ ምክር ከአንቀጽ 46 እስከ 49 ድረስ የተወሰደ ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።